0: 아까 따뜻무라카니 지금 뭐 용? 또 뭐 역시 그 용타 이암스니 욕가욕. 다른 게 용탄다 초다. 시그 지금 장탄나 용노 마트고 용탄나이다 지금 마무니 또 뭐지?
1: 제.
0: 다른 거 추 파츠 초과가 총무 차원에 초코 강사사 등기 중화 중마르카 인지나라 망스 다 네 간실인지나 다치 다크진이나시 아틀라 모셔노 아틀카 그 좀타 다 틀카 좀 알고 혹시 뭐 좋은지 혹시
1: 아지
0: 다 무시 그 아이선 그 좀타 인지 혹시 그 된지 연티쇼가 가고니 다 또 무슨 다시 러스는 지나 동화 가서 또 거다 다 그건 시란데 주게 좀타 더 이제 자고
1: 아지 다 연타 글라카니 좀타 하치르케 스무스 키치르
0: 당이 좀타 파치르 녀흐 자차득이지 다 동화 가서 또 거다 좀타 자카도고모
1: 아지
0: 아 그건 시체랑 좀타 파치르도 못고
1: 아지
0: 아티하니 간요 세랑 그 좀타란 드르케치 동나다 파치르니 흐슴진 벌이지 히치리
1: 아제제
0: 아 단이 그냥 그 동소라 간거 좀타 딱쇼 타미 그런 게 지금 가라 이게 미솔란다 이게 미터지 와라 막 스타클린 쇼라 디거 좀타 차치지니나 대지 이런 기사는 디쇼가 지니하는 맞는
1: 내 손아 뭐런 게 말롭고
0: 올 말롭고
1: 또 아제제
0: 담니터 하정 이그주익
1: 아제
0: 그러다도 또 뭐지 지 디쇼 때 이런 체득군 좀타 디런 거라카 와크 니라 팀주 가라 그날
1: Та таврын на кю рынга гендин цоог төни арджунгс нүг коне чимэз гинжэр та.
0: На та сиг рынгийн сонжижина гомашана мочлин жина ранга дуазы сиг яннаста. Дума гажу ганар дүнмэн цатын дамуз гакын сонгын лоочин конганан зигни чи дун дамуз гшала тааз гшу там ёк дамуз семар хармань. Гомашани. Тан дхи дали та та на янчэ дукундын донжэ суна динони сонгын сонни Tandi Langdong Zamlong Jan Chikanani Pachir Yonghi Chuzhi Tumuzi Shatang Zimu Tatar Nga Tanglong Inji Shatang Na
1: Azhi
0: Tandi Dumuzi Ga Waka Satka Tona Zga Kishu Sami Waka Rangi Semar Makhir
1: Azhi
0: Tandi Rangi Ra Tandi Junga Waka Ganu Ga Rangi Chumri Ta Tandi Inji Rindukyo
1: Azhi Ta Rjongtang Dendri Yinu Ga Nyasi Ga Gorum Ga Choni Shetin Yina Rangi Chia Jilkanu Ga Tondo Tumu Shakya Yok
0: Riri, ta sondi jung lu nda mozi karga pachi lu ta nga tiksiga nga jung sha tangsi, dra langa si jirgu.
1: Riri.
0: Ta ngindi sondi jung sha niyongu no rangi chi ghaneshkibka ngi chi chizigunar, sinye jilma tangsiga. Ta nga chi chiga kani dra zi langa, kisir nuri langa si jukani, horlanga inji tiga dra langa. Ti ta tirka apsa ta, di ta jatsanda nga nganchil horlanga tiga sa zog rung tangsi mu. Та жаасандыг дүүнийс капстэд та кэрги чагли лантгызму кэрги чагли ланыда хорвыглас руу харан жолм таттана хормгын галангмгынды хара хоран жүгүнү кэрги тергиги та кэрги тэхи дүүнийс капстэд датлас сеп жиндей райын та мухуни дали хара та хорасмызму тир капстэд кэрги дотугызгына чатмызга жилыкка күнгөнөдө тамызга кэрги чи нигашка чажаны тамызга тэгтэмэр та кэрги сир датлас сеп жисчира ओ ती का सिंजनाता ता खर्गि छदिनना हारा चिसास मुचदुता छाता इंजिनाता खोचु अर्जेन तगी को जाचाइन छि तगिनन चोक सेमदिग मगुरि फासम हारसनि गल्लालग मुसिजरा
1: जे
0: ता खबदाइन गुचो तनीता छाली गल्लत निख छिलंग आया तरिचदुता जालिंग निकाप्स गदात मुलिंग ओक ता याचुन चंगदा तुसिजरा
1: जे
0: ओक ता सेम तक सिगि छिदिगनि छिजरा हारसर के फासम खबदाइन गु ལ་ཏ་ ཏ་ཁྱིག་ ཅིག་ལེང་གོ་ རེང་གི་ སྐྱག་ཁན་ན་དེ་ ཐེས་ཅིག་ན་
1: ཨ་ཇི་
0: ཨ་ཡོ་ ཏ་ཁྱིག་ ཏི་ནང་དེན་ ཨར་ཚ་ལ་ཉིག་ ཧ་ཝ་ཉིག་ བ་རད་ཏ་ ཁབ་དེན་ མོན་ཅིལ ཁོ་ཡིན་ཅིན་ན་ཏ་ ཇ་ཚ་ ཁ་ཇིགྲི་ཚ་ཏོ ཁིཆོ་ཨ་ཁ་ཏ་ ཝང་ལང་མུ ཨ་ཏི་དལ ཁིཆོ་ ཁ་དལ་སོ་ཡིན་ ཨ་ཇི་ཤུགིན་ཅིན་ན་རད་ཏ་ ཨ་ཏ་ ཨ་ཁ་ སང་ཅིན་བུ་ཅིག་ ཁ་ལེང་གོ་ན རེད་ཏི་དལ ཏ་ཨར་ཚ་ར་ ཨ་ལ་གན་ནི་ ཁབ་དེ་གོ་མུ ཨ་ཏི་ ཁ་བསཏ་ཅིན་ན་རང་གི་ཅིག་ རང་གང་ ཨ་ཏ་ཅིག་གོ་ནི་ཅིག་ རང་མི་ནི ᱛᱟ ᱣᱟᱠᱛᱤ ᱠᱟᱫᱟᱝ ᱛᱤᱨᱟ ᱢᱟᱭᱚᱱ ᱱᱟᱜᱱᱟ ᱫᱟᱡᱠ ᱛᱚᱝᱥᱛᱟ ᱛᱤᱨᱤ ᱛᱤ ᱢᱟᱠᱷᱱᱟ ᱫᱟᱫᱟ ᱛᱟ ᱛᱚᱢᱩᱡ ᱠᱚ ᱪᱚᱨᱱᱚ ᱥᱮᱱᱛᱟ ᱛᱟ ᱛᱟᱡᱮᱱᱟ ᱢᱟᱨᱛᱚ ᱛᱟ ᱡᱩᱝ ᱥᱮᱭᱟᱫᱮ ᱫᱟᱞᱤᱭᱚᱱ ᱪᱤᱜ ᱥᱤᱜ ᱫᱚᱝ ᱛᱟᱝᱥᱟ ᱛᱟ ᱥᱤ ᱢᱚᱡᱚ ᱤᱧᱡᱤᱱᱟ ᱪᱤ ᱫᱚᱝ ᱛᱟᱝᱥᱟ ᱛᱟ ᱦᱟᱣ ᱜᱚᱣᱟᱱᱤ ᱠᱷᱟᱨᱫᱟ ᱢᱟᱝᱟᱭ ᱠᱚ ᱥᱟᱛᱟ ᱛᱚᱢᱩ ᱭᱚ ᱠᱨᱟ ᱛᱟ ᱛᱤ ᱱᱟᱝ ᱜᱟᱱᱟᱝ ᱛᱩᱱ ᱛᱟ ᱪᱤ ᱨᱟᱝ ᱜᱮ ᱭᱟᱢᱥᱚ ᱥᱤᱜ ᱨᱡᱮ ᱪᱤᱢᱮᱱ ᱜᱚ ᱪᱤᱜ ᱛᱤ ᱡᱟᱜᱟ ᱛᱟᱭᱟ ᱪᱤᱜ ᱠᱩᱱᱟ ᱪᱤ ᱛᱚᱱᱤ ᱦᱟᱨᱟ ᱥᱚᱱᱤ ᱥᱟᱞᱟ ᱛᱟ ᱣᱟᱠ ᱟᱨᱟᱝ ᱢᱮᱞᱟ ᱱᱤ ᱪᱤ ᱠᱷᱚᱱ ᱡᱚᱜᱮᱱ ᱫᱮᱠ ᱱᱚᱥᱛᱚ ᱛᱚᱢᱩ ᱡᱮ ᱛᱟ
1: ᱡᱮ ᱡᱮ ᱡᱮ
0: ᱛᱟ ᱛᱟ ᱛᱟ ᱱᱤ ᱪᱤ ᱡᱚᱢ ᱥᱟᱞᱤ ᱥᱤᱜ ᱪᱤ ᱠᱟᱱ ᱠᱷᱟ ᱛᱷᱤᱱᱩ ᱜᱮ ᱥᱮᱡᱨᱟ ᱛᱟ ᱛᱚᱢᱩ ᱡᱮ
1: ᱛᱤᱨ ᱡᱤᱱᱛ ᱨᱚᱝᱜᱟ ᱥᱚᱣᱟᱜ ᱪᱷᱚᱱᱤᱨᱟ ᱨᱟᱭᱩ ᱜᱟᱱᱤᱜᱟᱱᱤ ᱦᱟᱨ ᱡᱚᱱ ᱫᱟᱱ ᱠᱷᱟ ᱢᱟᱴᱞᱟ

0: ཤ་པ་ ཕ་བི དན་ཆ་ཡིན
1: Яна чэнгүнс ерг цоуды на дартайын чоу дэрэнг на чэнгүнси бэр гацэлэ энцэндэг цамбаг нива тэпа гарчик нэнга шэгжу ел. Я дэрэнг тэпа гарчик цамба чэнгүндэг нэнга тхумар ачиг ян жубо чэнгчэн хртамжила нэнжу органи намжинд хртамжила шэчу ганэг жубо чэнгчэн маазга мэгандэга. Дэрэн чэд цэ мэлэн сэгу нүг чонжан ломи лугдим дэг нэнэ мэнлаарга сэгу нүг штамжин дэ чубо чонжан цэн мажиг шэжу ел. Я чубо чонжан цэ нава штула нюнгу. Я чубо чонжан цэ чэ цэ мэлэн сэгу нүг штамжин дэг нэнэ мэнлаарга сэгу нүг штамжин дэ лэг нюнзы. Штамжин дэг кашэна Мэнлаарга сэргу нүгэ жамцэн чэйнэм. Я цамагэ саму тунга нюнгу. Зарыр мхэхтэн тэхбэй нэму шэгла. Рэгбагэ рэн цэнгэ нурчэтанэй. Мэнду лэвжэнда за тунбу ргуэрцэй раврла нэгжэндэг. Рэгбанэ лобчхэн лорма жуагэ ломазгэрэй. ку мэн шэвэр аргэнзэн дуржэн бэбэй. ку палуны нэнсэн гэрмэлдэ. чэнла рэкэнгэ мэсэгэн нүгэр шэнгэ. курэн ажэмбэр ловшэл шэнэй. лэгэзэдэн нурсэла нжугэ шунгвашэн. дэрэнгэн ку ловшэл шэнэй нурсэла мэнжу гамэл шэн. кэ нурчэдэнэй зангу ту янсашгэлар джабжи. Nyakar lazi chung-chung shig yu sir dhe songni. Rangnil chi gawi mela zizig shtamji ji zhunghui dhe la hjahta shengu sam. Kim ki hu chirta zin yu na yin simsi lopcha zhan xin yu la. Dirang gergin ji jishig cha zin yu dham la sopar samlo shtong xin dh. Ki dhetar sima jayin da dang nivda yu bi rgang shig la. Zhonghui gishtang mela gashiwi mela zizishin yueba di shungi ni shir tundi. Purgba, shka chala lazga, cho chona sangje gakara amni ghanahtami na tangara. Onjang shka vla lazga chi ngibarda min sirki gonari. Jishil. Tomar, rgba, njig yevrar jirjang. Кэргэй ngomtsir chenpo zhigjiri. Ала, дазу гамал мэнэна, ngons мэнэна. Яна, нга рэнгэй гэнэ сонэйна мэна. Дэ, дэшура, рэнгэй рэнгэ гладхуа шахчий згэджамну, царгсэй вэсонсэ. Данэда, кэра, кэргэй ганил мэла, амал мэн мэнба рашчуэшонэй, мэла цэцэдэгэ нямцу лаштэгэсэнэ. Уна, чэнга хуча, Шкап кэнзгада мэн сэрхэй гонарэ, тэзэрэ тэну. Мэн лагагэ елчэра бобэй нэнгэнэ. Пауэрэгба, дэрэнгэ чу чэка апагэ нурзэ сунсэрдэ, чэн нэбэрдэ мэн сэр тэвгогэм. Дэмэна чу лобжунгэ варчэл зэрэ, танжэ, Аргэнэй лобжуугэ лэшкэлэндэра ngалва джэмэлтэн жэрджэрэ. Аргэбаагэ сэмзгэ авдангэ докэйокэра. Унчэн, дэтэршэна памагэ камалэнгэ мэнэм. Памэй камэлэнбэ вшипа, вшипа зэнгузэ инэ маэрэ. Ши кэршэлэ жэгжэн нганэй тэл. Мэнлагагэ шкатэ гойэ. Памагэ Калэмэндэра памагэ шэнугэ шкача гэнэлэг юмэлэ штагунэрэ. Шэшэл цэнмэр калэн галарун. Хуэна чосунэ паруэ ангэуэзэ шкэ хүгдэзэна. Чэ памагэ ка нэн ырунгэ. Чэмцэ цэнгэ шэпэр одунрэ шэсэна. Чэ памагэ кар нэн ырунгэ. 대신 또 짓던 것이 망아지가 치 니프르다 문슬 탑고너리 지스르 르그바그 가니가 르그르그라 아나 쭈쭈이리 녀니브다노 문라가가 마타타 마응브르 촌조사가 쩨츠코 코리어 혼치가 파이따라 판츠나 샴침자 형시 얼굴이 코나게 차비오노가 쩨츠코스기 노가 니와메가 잔츠자 언니군증 흐트그다노가 쩨츠코스기 나라 탕모 돈샹가 히라 니브르다 문스르 히고너레 지스르 문라가가 얼그바가 스프르 쩨인 마르톡 바스타비 남지르 데르게 키 푸가 완문촌이 르초아신 서울 스토지 메바 히리 훈나 파마가 긍둥은 우츠 소진 조지르 극세바데라 니퍼드 문스르 투기와레 우츠 디소타라 소지르 제진 파마근 간체인라 나충 호원남 티트르 소지르 송데 소중 라보샤진 나충 시바가 인근질 어른거 척도바비 인근 끙이나 더 르그브르 즈탑이마디 다줄 뭐 즈가즈간 지르탐나레 젠 다동 토튼 조위 람르 츠스 차트르 삼풍 아브젠풍 즈크세디 영아칭이 버다 문세 탑고가 뜸나 치스와 년카치나레 아중름 같은 거 존다 아마루 카리오노 가스카와 아르잘름 차출샤세 이렇게 요나 영아칭이 버다 디토니 문세 키기 산이 끊든 로디징 알라스통 렁쿠자 리쿠르솔레 젠비 마차메카 렁쿠자 테트르도세티 영아칭이 버다 문세르키기 마차메지 시르그땅 동첸 하족신나잉 나치 문세르키기 데너 초롱 치가비 시르그삼 동샤식이 있나잉 니 버다 문세르타기 르그바그 무가 르그르카고니 나르차 트크쇼라 던던저 멍오 멍아즈 셰니 나 시바 마르브흐터 쩨르스마 민님 지스르 민라가그 마타타 셰지르 게데 쳬지 던던던 난라 민센 머히와 민센 마타나 허릉글 호브중자 덴직 수화 건노반 종조그 년카요느레 너바 덴디르그나 처럼니 라와비 오노바 참마임브 파마라 니니스고 멍멍아스가 제와 담스비오노고 젠지 칭이프르트 문서키고너레 테트르시나 시바 마르흐 미니마스크 다동 시바 정오등 등럽지 시바 차든시 잉이위 초징 문라가시 잉기 지스르 아르바그 하중쯤 고송와터 오나 텔레비전 바그 문서기 사유템 시티퍼 문라가가 다동 맡았다 레요 다동 문서기 사 멍포시여 바리 호나 처릉 절드기여 비스갑스 머제용니 긍둘응 초징 흔더드기제세나 문서기라 초제지 호등 리샤 젠지 신제샤지세나잉 문서탑기 뭔가 냠던디니 어거긴땅 머젠라 냔쥐디 영쥐지 문서히기라 청땅 더와라로세디 영 문서히기 닌던디 멍보식셰비 쇼릉아 선나지진 요정설 카회라 셰셰나 파르클라 블라눌 찌그찌그나 크시가 나브르눌 뜻여가 긍터 문서게사 흔드멍노거스젠거 어진데 냠즈그니 문서 히바땅 문서 탑킨거 뭐 시이조다다 하징거 글치거 지스 데니 르그바게 체식라 삼루르통진 아다여비 카프터 아조울 하르티브 킨식니 렙슈 케 쩨그마응지 어종데라다디 말라즈즈 문라르가 하니 데미지 아르무르젠데 아조울 하르티브지 잠당당지 아르르그바 초 노르즈이네 야 초울 호프타송자 쳇송거 노르 니치나 죽거 지스르 아르그바 아르가트 쳇니 야 세난도 땅즈그라 온징 올로르드 门拉嘎个些弄个是嘎钱嘎从嘛一拉站等子。走他是么呢请等后来嘎肯些弄个先个。人从个弄个从你我从西不曾先呢就下得顿你。不拉是么敌人啊你所知道能玩西等啊当然所珍珠么过就挂真气谢谢了。嘎得着Rigbi karuk gejri minla gar diwa na. Minla rga gijin kur nsamshishtani shti daliyo pancha.

ngadaimba nemo zeris on di so ko chirna jo chirna serezna ngon chin renzang res renzang de takup de shukora ngon chirna aring ge jasa khors no de chugi zi an de mo ge chirna samlu samlu ge chirna ganhong chi yoga ganhong chi yona ta kunga ni yona ngar mi ki la chig ba kang ngos lo ke khoyna chirna ta kunga tong ke na yong urgen de de ji ko ga ama apsi aring ge li la to go de yola ta ma apsha ge chirna ama sir jeng ge aring ge chirna ge rom dong ge a thil yo ga ཁལ ཁལ ཁལ ཁལ ཁལ ཁལ ཁལ ཁལ ཁལ ཁལ ཁལ ཁལ ཁལ ཁལ ཁལ ཁལ ཁལ ཁལ ཁྱི ཕྱད མ ཁྱི ཕྱི ཁྱི ཕྱི ཕྱི ཕྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི Sambayana chirna yuanda rangin jo pi jenji. Jawayana chirizna shawa rangin jo pi jenji. Te anang shiwari. Tani chirizna nrenzanga chirizna adha manur ru sopi tabdaanba ngiri. Tungu nanga chirizna chungu niwari. Shukjin guankang hongwa laasi, kwaayi meilong htagin zambasi. Dinsi chukchulu rodin jisi, nyimin gombo baalara nani sikunu kenji. Di nantun chizirizna, ta ti yana ta chiriz na wa ku chiin renzang gus tenjir gu chiriz na adang gu mi gungu ga shi la si ta chiriz na chi wa ku ku dan jom ju gu chiriz na wa ku tuhu ngibir ta chiriz na hirlang gu gu tazi kiri ya liang da chiriz na urdu qalang da zi ya lung chersung da chiriz na liang na ngu nangtun chiz re taz na shuk ching gombo si jikhtin gu gombo si gu no shira chiri jikhtin ching gombo mi gungu rama na tazi chiriz na vi u ka vi de tanga chiriz na Nankasi jiri sanyansi. Sanyayana chirizna ta jirin bali tan ngayniga chirizna ta yang laryang tabku chikamdilasi. Ni hongwa ga ngayindala azi jiri. Ni jirin renzangda. Nga rungi chirizna hongwa ga ngayindai chirizna kwayi meilong htagin zimbasi gunu. Ta namka ga dawa ga chirizna htagindata chirizna tagayosi. Ngi hongtaga chizit tagayotizna namka ga meilong dawa ga chirizna htagindata tagayosi. ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁྱི ཁ Dini chirizna ki khunga laka chizi tgawazina dawa gi chirizna tgzi tgawazi. Ta chirizna bali jemba gi chambayakita dina ta dawa ra nima niga tutgi jugi chayta ta tikkabda ta chi nima gi ngombo, nimi ngombo sikunu nima ra. O nima di ta chirizna, nima kongrezina bali ri. Ta chi bali sora tongsi, dagi juwa ta sora tongsi. Dini uchi nyangi qajanshi. Shukchin guankan khunga la kwayi meilong tgan zimba sikuka. Ndi chirizna rangzin jopi jengi nangi chirizna zi rangzin jopi jengi. Titi tukcho rodin ji anan siku ka kaya arta chirizna shawa rangin jo pi jenri. Nyimin gombu bali tazi, nyimin gombu ke chirizna bali ga zik sikuwa tanda zikchen ji jenri. Zikchen ji jenri tara onchang dini chirizna hui chin angi kangri zina bali ri. Nyimin gombu chirizna hui ri, onchang hui tang hui chin jiga chirizna ku duk tanda zikta. Ina uchi ngana shikisha kunu adu hui zikchen zishki unu tiga jenji yang shi uka tazi jiri. Tā tōngu gā nāni, jīwā gā tōngu gā nāngi chirizi nā nīwā mōrī. Tāni jīwā gā chirizi nā nīwā shī. Jīn guā nī tāmi lēlsi, shērdāng lukhā chibā nāsi,
хтобдин сдэд хоис жижил намчих шимбэрчэрс эплндама содинчи чэанэмби лиорви ронэс гуну а кевартэр ди годинчэдрэтэна отишинэнс та кэнгисэджэсэнна дэнзангэтэзиванэра о санин конивачэрдэнна вакэ тапсэюкэджэкэмдэлас та сайду хучэрдэнна рамана чичэрсэн ни хонаглакэчэрдэнна тэгкэнёэтэна давагэтэгэёс Dawag itag chirdin na tagu wana da chi chirdin na wakam bali da da wakam maanura sola da ngontu zi wana da o da tizid na shinyen zi jiri chigun gombun jenzang raas bali nigaas tamu shepi chetis da pansim gi chirdin na semchi khshirdung tang li gi chirdin na lukha niga chirdin na tamburu chiti akshi chiga chirdin na pansim ta tamtam ta chiti chirdin na tapzoy gugus di kabda naas melung gu tsema meba А чиг чирэсна адави чирэсна мэлунг чирэсна атгдаг гонера та чирэсна бали мега рэнзанга юга тэнэ гочонг мэлунг чирэсна атгэн цэн мэну а тэлаад зэжин хтуб хинт чэмбудэн дэм би хтуб дэнда хтуб хинт чэмбудэн дэм би а нит хинт чэмбудэн дэм би жигтэн гэн зима тамчиг гхтгэжин дэчэрви сда сэгуну тиг дэгпо рамана гэт зэжин а рамана тиг чэсэ гитэн зэгэтэна Ni jiu pe pechir gezi jiu a ge pechir ge chirna yaran jugra matkhni tmu ge chirna gji ye jiu dang ga jaris anam chi ge thok ge chirna wa khsi khu dang dam bi ndau chi ta chirna hang dang zis te hang ni chirna se khu dang zis na o ta chirna hong la ka na chirna melung ge htig me nu ge jin ba li ne ta chirna khu song zis te khu chirna ta ke chi te ma ni ta chirna wa ka а кэгэ толгаат гантаас гэдэт толгаатаас үсэг өнөдөр хүйжгнаа ч таврээд тэнэ мэтг өпэк чирдэн дама жамшин нэмбат та чирдэн содэн сэгүн чирдэн алонго чира алонго чиг чива гөрөншин хсаашин чуха он дхаг чирдэн ганын чирсэн а тиг сүдэ би чирсэн удаа чирдэн та кэн цама чирдэн дама г чирдэн лиу та чирдэн ч удаа таврээс тэ тави рутэн та чирдэн жигтэн дэ та чирдэн ордонс та хинт чи на гацг мэла чирэзнэ да ок жом тази хорна чирэзнэ алонго чиг чирэзнэ мэдэг баймаг дамасаг үнэ тав тамуг гүнэ да чирэзнэ о та чим баалиг шухнэ да чирэзнэ чух тандыс рамана гэ чирэзнэ дамунди гэ да чирэзнэ чух тандыс та чим баали сэ тандыс гүнэ нон тэндэр тэни учи нэнг гэдэш кама тумура чирэзнэ нива нига шаваран жин жой пиджэнжи сэмбайна чирэзнэ арыран жин жой баари Жуайна чинна дивиз гченгэ дэнжи. Жижила нам чихшин бирчэрэс. Кечэрэсна дивиз гченчэ дэнжи. Нгавайна чинна нгавара тухани гэчэрэсна. Ангэпи хуйра. Кэнгэн эпи хуйра этэсна. Жиди нам чихшин чэрсэн тэ чинна гацх мэла чэрэсна. Ному чиг чэрэсна мэдэг баймаг дама чинна сүндэ гүн тавэрэ этэзи. Тому чинна цхм эпи гүнэ чинна цонга замзэг дэн дан дэна. Ангэпи хуйра. Tene uchi ye samba shi. Arun karmu shi pa yis, bali gami kanrir chiris. Mugiyang maati mugli nis, jachin mugin shi jam su chons. Ti zhigma thurwaatis, jikir chang ti kwa la jis. Jamba zang tang karmu wanyis, aga tang nyangin lan chik te yis yuka. Tene da chiris na jiu rama nagis, jijin naam chik chiris na damu kag, jigin jenzang thabda bali nda chiris na saitans. Сэтэнгэ тигэ чэрэзна рутэ тэзэжэрэ. Тигэ гама кармуу сэгуну. Ан дигэ тэ чэрэзна кэрэ тэ чэрэзна гэнрэгэ нэзгэ чэнэ чэрсэнзэс. Ан балигэ гама кармуу сэгуну дигэ тэ чэрэзна гэнрэгэ гэнгэ чаадэнзэс. Мгэн маатэзэ мгчи хэнтэ арэншэн янгэ тэзэжэрэ. Кармуу сэгуну гэ чэрэзна зэма тигэс. Аникэ нанэ чэрэзна нянгэн гэс. Дарэнгэ чуусэ тэнзэгэ. Чуусэтэнгэ гэ чэрэзна нянгэн гэ Чуи хүйчээс. Ажиа чиви чирэзнэн мэгэнчэнд дэ чирэзнэн гэжамцүү тавэз дэ чирэзнэн мэра вавдэнзэс. Та нэгчэнд дэ вагэ гэжэнчэ мэла вав чэрсэн. Тана чирэзнэн мэгэнюн ады чирэзнэн гэжамцүүгэ чэчун дэмүзгэ чирэзнэн вагэ тэндавгэс. Дэгэн оны чирэзнэн мэгэ чэма дэгэ чирэзнэн азгма. Гэжамцүүгэ гэлэвгэ чирэзнэн азгма дэ яра чирэзнэн тур чэрсэн чирэзнэн намка вэсэнзэс. Намка сэнэ дэ чирэзнэн жигтэн ба тамчэг о гэна чирэзнэн жигкэр окас. Jikir segunun de chirna ucho jikir tang tankir zi chirna she chuka jikir ne chirna ndui karmare tankir ne chirna ani karmare
아유지 매 봐. 그게 아직 그래서 그놈 싫네. 다 코리인 요거 누구 까마티냐 아직 그랬든. 아직 그랬던 땡크 아니세요 누구 친나. 아직 그 그타와 직든 바 다음 치고 어 깨치든 아직 그랬지 그놈. 뛰치든 아직 그 그타와레스. 아직 그 그타와가 녹송스. 아직 그 그타와가 녹송에 치르즈나. 다 치르즈나 남카나 치르즈나 요거스. 아 남카나 요거스. 치세 그네르 듣는다니 어 다음 머그 치든 머치가 잠수 통 잠수 뛰게 치는 가발부터 혹시 코라 치든 나즈마야라 털 치르서 남카 추송즈 남카 추송다 남카니다 치든 그게 대단즈 남카니 대통에 남카 송에 치즈 걸로 송즈즈나 아직 이카르마 걸로 송즈 아직 그게 통화 걸로 송즈즈 대다 치나 다르다 와르다 다운 치르든 나와 그 남카난 유 그시고노 나든들 대나다 치르든 나급들라스 덴바송 지 치르든 덴송라 뛰는 덴송 그런 거 도우세 다즈 다른 게 치르나 라칼랑 당스 든도리 치르나 그 아 가와치 우케시 다 갈무게 치르나는 거 그 초세 당스 말리세 당스 디 등에 치르나 냥은 쇼 당스 니가 다 치르나 지 지가 치르나 다 판 당스 이거 그는 안 된대 너네 어째 냥이 가제시 냥 가제나 치르나 공화 동우라 니와 니가 돈비 치르나 샤와나 진조 봐라 공화 선바 치르나 연대랑 진조 봐라 아제와이나 치르나 마디비스 기체 오케 아 마디비스 기체 오케 마디비스 기체 요니 메세 당원 치나 버르 초피 송된 게 제오 그 아자친 무긴치 잠초 총스 그노 그 자자지 니오까 게나 치나 버르 초피 송된 지 제엔데 아답진 게 나네 드니 나와라 뚜카니가 치나 카린 제와탄 몸서 푸숑 게 제엔 데 마레 드니 담바탄 게 제파니가 치르나 요엔든 한치 게 조피 제엔데 아 한치 게 조피 제엔 게는 게 치르나 요엔든 한치 게 조피 제엔 스고노 데 데나 솜친 주지와 리 중아리 너네 셋 하선들이 슈니 오치 솜친 중아와 리 중아시 니랑리 주우치르즈나 한드 만타라 렌즈응 그 치르즈나 롬보리 렌즈응 그 롬보 지 한드 만타 세군은데 심부 그 유어송에 스다 땅 태비 거를 세군은데 너나 치르즈나 농튼 체즈 그 스모그 농튼 전부 승근은데 동우이나스 라마 나그스 한드 만타라 치르즈나 스다 오르누고 치르나 담셰바 아니와이나 치르즈나 한드 만타그 치르즈나 스다 치르즈나 세일라 심부그 윤드나 치르즈나 요노 히데땅 뜻저 자비송아 심바이나 치르즈나 스다 땅 차이니 치르즈나 판스나 땅나 메요아 너무고 치르즈나 땅찬 심부그 디능리 동우 라마 나그 치르즈나 한드 만타라 치르즈나 스다 오르 땅니에도 꾸는데 땅셰라 Tēn chirin nā nāngtun nā nīwka. Tōngu yinā chirin nā sida uru yinā cichi chirin nā tam chayabā. Nīwā yinā chirin nā tam tā chirin nā hāna māntāgi chirin nā tēyī chatayam bā āsigun dā mūzika nā nīwka. Tīg nā ngā tōngu yinā jinzi nā jīvī yarang nā sī chichang ahto uru yī tam tā yā nīyāyīsigun. Dī nāngtun chī shakun nā rētis nā tā nītā chirin nā kēngu chirin rinzang chirin nā kē gāwā chirin nā jīh tāngsig. 그거 자단데 치르나 좀 당지 좀 당나 그렇게 삼던 데 선수가 다 자사 그렇게 좀 당지 지우게 치르나 늦게 지우게 년 선수 그렇게 다른은 치르나 그렇게 자산 되지라 드니 청어다 치르나 라마나 그 진사 비체듯이 원체 큰 이거 지그둑 지그시에 비치나 땀지원이라 다른 거 치르나 땀스긴데 그냥 그 마지가스 다 그렇게 나오거나 지나 콜롬부 텃텃 땅 담바 그짐틀은 나와 너무 좋을 것이 진영아 치설 그 뜻나 지 한나 많다 뜻을 것이 아, 지한의 만타드 저기지. 지한의 만탄디랑진 침무즈레드즈나 아, 하친의 근식 그치르나 시이니 도무즈레츠. 아, 하친의 근식 그치르나 시이니 도무즈레츠. 하친의 근식 그 시틀라다 이런 그치르나 아, 스단드 원체 치르즈나 다 원빈 너트라 치케 용는 아, 디지그니 아, 다 치르즈나 그 르드가 다기 치르나 코치케 가는 아. 드니 치르나 크르근 노우 치르나 예딘도 코 자기 치케 용는 아. 드니 치르는 노우동 최대 시크라 용리 다서 스다다 치르는 메노 단 디그 치르는 고름 차창스다 아 하라셰 지그스고노 나던들 흐담트 치르는 아니와라 흐담트 이나 치르는 다 겐고 고송스 아 렌젠 그 치르는 롬보 어 지하는 만탄 그 고노 그 치지 아그는시 세포 늑제지스 다실레 심바 야브제르그스 하는 만타 주화젠지 렌젠 땡인 디디 테즈요가 디 나던 치셰 꾸네레드나 응식이 세포지 하친의 응식이 세포리 하신 응식이 세포인데 원체 치르나 하친의 응식이 치르나 과진데스 크게 치르나
선부가 지우 난간 전진디가 처음에 병이 좀 아 죽게 연구를 다서 그게 영 당시 영용아.